ለፍ ለክለመት ሰሪት ለመት ተሰጥቶ ሹክ ተክስ ነው ምንም ማለት ያ ካራባን ጉዳራ ሲነስ ሽል ሞሪታኒያ ወይ ያው በሽ ለገዚ ራዲያ ከዋህ